አራይ ዝግልግሪ ቱኑን ግሪ ቱኑን ጀሁባ አይኒ ሰበኞን ገትከን ገልግሪ ቱኑን ዋንባባ ግሪ ሙቷ አራይ ቲሚትን ንግቱ ጎስቱ ንግቱ ጎስሙ ወይቱ ወይቱ ሊምባስታይ